ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን፣ እንደምን አረፈዳችሁ። ይህ ከዋልያ ሬዲዮ ኢትዮጵያ ድምጾች ጋር በአማርኛ ቋንቋ ከ10 ሰዓት እስከ 11 ሰዓት የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ለቱ ሚያዝያ 24 ቀን 2018 ዓመተ ምህረት እንደኛ ለፈረንጆቹ ደግሞ ሜይ 2026 ነው። እንግዲህ ዛሬ ከዚህ ከስቱዲዮ የማስተናግዳችሁ እኔ ደሳለኝ አየለ ሲሆን በመስመር ላይ ያው እንደተለመደው ወንድሜ ተስፋዬ ማሞ አብሮኝ ይኖራል ወይም ወደ ኋላ ብቅ ይላል። እንግዲህ እናንተም ደግሞ ውድ ፕሮግራማችን ተከታታዮች እንደተለመደው በስልክ ቁጥራችን 0711 640044 ላይ በመደወል እንዲሁ ሐሳብ አስተያየታችሁንና መልእክታችሁን እንድታካፍሉን እንዲሁም የዝግጅት ተሳታፊዎች እንድትሆኑ ከልብ እንጋብዛችኋለን። መልካም ቆይታ ነው።

0: Šer on šačen, když je psycholog z jakomu nádherkou, zraněl je katalál, jsou lidčům zkoče, na samá čuhále. Kaulaska domen, když je zářím le, na tente tadam, tu je mi rád kulaču, and sále, vzíru slaj, tykete na kujále. Tnat mi and, uletši hast samotem rád, በኢትዮጵያ የሚገኘው የእንግሊዝ ኤምባሲ አንድ መግለጫ አውጥቶ ነበር። እሱን በተመለከተ የወጣውን መግለጫ በጣም አጠራ አድርገን ለእኛ በሚሆን መልኩ እናየዋለን። እንግሊዝ በኢትዮጵያ ዳግም የሚጀምር ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቀች ይላል ርዕሱ። እንግዲህ ይህን ያለው በአዲስ አበባ የሚገኘው የእንግሊዝ ኤምባሲ ነው። ዳግም የሚጀመረው ግጭት ለሀገሪቱ ብቻ ሳይሆን ለቀጠናው እንዲሁ አውዳሚ እና አጥፊ እንደሚሆን አስታውቋል ማለት ነው። በተለይ እንግሊዝ ኤምባሲ በትግራይ ክልል ውስጥ የሚስተዋሉ ሁኔታዎችን በቅርበት እንደሚከታተለው በማስታወቅ ነው ይህንን ማስጠንቀቂያና መግለጫ ማውጣት የቻለው። ሌላ ከዚህ ጋር ተመሳሳይነት ያለው መግለጫ አንድ ቀን ቀደም ብሎ ሐሙስ ፕሬስ 30 ቀንም እንዲሁ አንድ የሄኑኑ ጦርነት አዝማሚያውን የሚያስ ጠነቀቅ መግለጫ ከአውሮፓ ህብረት ወጥቷል። ህወሓት ከስድስት ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተቋቋመው የክልሉ ምክር ቤት እንደገና ወደ ስራ ወይም ወደ ስልጣን እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ እንዳደረገ አስታውቋል። እንግዲህ ከዚህ ጋር ተያይዞ ያው የክልሉ ጊዜያዊ አስተዳዳሪ ወይም ግሬክ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜም የተሰረዘበት መንግስት ህጋዊ ነው የሚል ሲሆን ስለ ህወሓት ውሳኔ ግን እስካሁን ድረስ ምንም የተሰጠ አስተያየት የለም። ደርግን ሌተናንት ጀነራል ታደሰ ወረደ በግላቸው በአንጻ በቀርቦ ባደረጉት ዓለም ጥይቅ ላይ ይህ የተራዘመው የስልጣን ጊዜ በቃል ወይም በስልክ እንጂ እስካሁን ድረስ የሹመት ደብዳቤው እንዳልደረሳቸው አስታውቀዋል። እንግዲህ አድማጮቻችን እንደምታስታውሱ እስከ 6 ዓመት በፊትም በዚህ ከምርጫ ጋር በተያያዘ እና ሌላው እንደ ሁለተኛ ምክንያት እንኳን የነበረው ደግሞ የሰሜን እዝ ላይ ህወሓት ባደረሰው ጥቃት ምክንያት ከፍተኛ ጦርነት ለሁለት ዓመታት ያህል ተካሂዶ ብዙ ቢሊዮን የሚቆጠሩ ህይወት እንዳጠፋ ይታወሳል። እንግዲህ እንደገና ዛሬም እንዲሁ በምርጫ ሰሞን መንግስትና ህወሓት ሰጣቀባ ውስጥ መግባታቸው የጤና አይመስልም። በርግጥ ምንም እንኳን ሁለቱም ኃይሎች ጦርነቱን ለማድረግ አስቻይ ሁኔታዎች የተሟሉላቸው ባይሆንም የአየሩን ግን ጦርነት እያሸተቱት ነው። በሁለቱም ወገን በጣም እንደሚታወቀው ደካማ የሆነ ኢኮኖሚ ሁኔታ ላይ ነው ያሉት። ህዝቡን በእውነት ዳቦ ውሃ ነዳጅ ማቅረብ ሳይቻል ወደ ጦርነት የሚደረገው ጉዞ ምንም እንድርግጫ ወደፊት ሊያስኬድ እንደማይችል እሙን ነው። ሌላው በፖለቲካ ጉዳይ ቢሆን እንዲሁ ትርምስምሱ በወጣበት ጊዜ ወደ ጦርነት የሚደረገው ጉዞ አሁንም ብዙ እንቅፋት እንደሚገጥመው ነው። እዚህ ላይ በደንብ አራ በቅሎ ቃጭል ተጨምሮ እንዲሉ መንግስት ምርጫ አደርጋለሁ ያለ ህወሓት ደግሞ ከስድስት ዓመት የመረጥኩት ምክር ቤት ስራ ይጀምራል በማለት እንግዲህ ሰጣ አገባ ውስጥ ናቸው። በርግጥ ምርጫ ስኬ ብልጽግና በኩል ይደረጋል ይላል። ግን ጥያቄያችን የት ነው ብርጫው የሚደረገው ነው? በትግራይ ክልል ውስጥ ሙሉ ለሙሉ ምርጫ ማድረግ እንደማይቻል የታወቀ ነው። ይህንንም በግልጽ ህወሓት አስታውቆታል። ነገር ግን ከዚህ ውጪ እንግዲህ በግድና በተለያዩ ግፊቶች ለማድረግ የሚደረገው ሙከራ ወደ ባሰ ወደ ከፋ ግጭት እንጂ ወደ ሰላም የሚያመራ አይሆንም። ሌላው በዲሆ በአማራ ግዛቶችም ውስጥ ቢሆን ዲሆ የራሳቸው ምርጫ ቦርድ እንደሚለው ከግማሽ በላይ ባሉት አካባቢዎች ውስጥ ምርጫ ለማድረግ የሚያስችል ሁኔታ የለም ይላል። ክልሉንም እንዲሁ በአብዛኛው የሚቆጣጠሩ ፋኖም እንዲሁ ደጋግሞ በአማራ ክልል ምርጫ አይደረግም የሚል ማሳሰቢያና ማስጠንቀቂያ ሰጥቷል። ሌላው እንግዲህ ዋና ዋናዎቹ ነው እየጠቀስን ያለ ነው። እንግዲህ በሌላው ቦታ ደግሞ ያለውን እንዲሁ ማየት ይቻላል። ነገር ግን እኛ እነዚህን ታላላቆቹን አካባቢዎች ካየን እንግዲህ የምርጫ አስቻይ ሁኔታ የቱ ጋር ነው የሚለውን ለመለስ ይሆነናል ነው። በኦሮሚያም እንዲሁ አብዛኛው ክልል ክፍል ከብልጽግና ቁጥጥር ውጭ ሆኖ መያዝበት ነው። እንግዲህ በሌሎች አካባቢዎችም እንዲሁ ተርመስምሱ እየተዛመተ ባለበት ሁኔታ አሁንም ስለ ምርጫ አውርቶ ሌላ ችግር እና የቆየ ቁርሾ መቀስቀሱ የሚያስፈልግ አይደለም እና ይህ የጦርነት መንገድ መከተሉ ቢበቃ ነው የሚበጀው ነው በማንኛውም በኩል ማለት ነው። ሌላ ህብረተሰቡም ቢሆን ጦርነት አለመፈለጉን ከጦርነት ደግሞ ያገኘው ስቃይ መከራ ስደት ብቻ ስለሆነ ይህን ተቃውሞውን በልዩ ልዩ መንገድ እየገለጸ ነው። ከዚህም ውስጥ ለጦርነት በፍቃደኝነት አለመመልመል ነው። ነገር ግን በግድ እየታፈሰ ወይም እየተገደደ ወደ ጦር ካምፕ የሚጋዝ ጦር ደግሞ ምን ያህል ውጤት ማምጣት እንደሚችል እያየ ነው ነው። አሁን ከአማራም ጋር ከሌላውም አካባቢ በሚያደርገው ጦርነት ማለት ነው። ሌላ በህወሓትም በኩል ቢሆን እንዲሁ የግዳጅ ምዝገባ እና ጥሪዎችን እየሸሸ አብዛኛው ወጣት ከትግራይ ክልል በመውጣት ላይ ይገኛል። እንግዲህ በመጨረሻ እንግሊዝ ሆነ አውሮፓ ህብረት እንደሰጡት ማሳሰቢያና ማስተዋሻ እንግዲህ መጎናተላቸውን አቁሞ ወደ ሰላማዊ መንገድ እንዲመለሱ በእውነት እንጠይቃለን ማለት ነው። ይህ ዘገባ ቢቢሲ አማርኛ ሜይ 1 2026 ያወጣውን ዜና መሰረት አድርጎ የተጠናቀረ ነው እና እንግዲህ ለአሁን ይህን በተመለከተ ይሄው ነው። እንግዲህ የሚቀጥለው ነው ጋር ጋብዙ ጠይቃችኋለሁ። መልካም ጊዜ።
1: ትግራይ ይባል ምርፎ መረባ ኢትዮጵያ ኢትዮጵያና ትርፎ መረባ እኔ ገና ጣጥሏታ ምርፎ መረባ በኋላ የመጡ ምርፎ መረባ አይበጅም ምርፎ መረባ

ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው።

ቻናችን በመከታተል ላይ ያላችሁ ሳምንታዊ የኦሊያ ሬዲዮ ትግጅት ነው። እንግዲህ በሙዚቃዎች ሰዓት ስልክ መደወል ትችላላችሁ። ሰዓቱም እየሄደ ነው፣ ድሉን ተጠቀሙበት። ስልክ ቁጥራችን 0711 6400444 ነው። እንግዲህ ናችኋለን ከደወላችሁ። እስከዛው ግን የተገለጡ አይኖች ከሚለው ከሰለሞን ሞገስ የግጥም መጽሐፍ አንዲት የፍቅር ግጥም እናነብላችኋለን። ፍቅር ማዳሪያ ጣይላል ርዕሱ። ካልተረጋገጥን አንተላለፍም፣ ካልተጠላለፍን አንረማመድም፣ ካልተዘላለፍን አንነጋገርም፣ ሰው በመሆን ሚዛን አንከባበርም፣ ሰው በመሆን ጸጋ አንነባበብም። ካልተነካከስን ወይ ካልተጠፋፋን፣ ካልተጉሻሸምን ወይ ካልተገፋፋን፣ ምነው ግን መሄጃው መንገዱ ሚጠፋ ይላል የሰለሞን ሞገስ የፍቅር ማደሪያ ጣ የሚለው ግጥም ነው። መልካም ጊዜ፣ መልካም ቆይታ።

0: እሺ አድማጮቻችን እንግዲህ የተከታተላችሁት ያላችሁት የጋሌ ሬዲዮ ተምታይ ፕሮግራማችን ነው። እንግዲህ የቴዲን ሙዚቃ ተከክምን አሰምተናችኋል። እንግዲህ በዚህ ሙዚቃ ወይም በዚህ አልበሙ የምንከታተለው በኢትዮሪካ ጥሩ አድማጭን እያገኘ ነው። በጠቅላላ በአልበሙ እስከ 100 ሚሊዮን በላይ በአለፉት ሁለት ሳምንት ውስጥ ማግኘት ችሏል። በተለይ ደግሞ ይሄ እዳስጣል የሚለው ሙዚቃ 21,000 እንግዲህ ከአንድ ሰዓት በፊት የስቱዲዮ ሳልገባ ማለት ነው 21,412 21 ሚሊዮን 412,094 ጊዜ በመደመጥ የቶፕ ሚውዚክ ቪዲዮ በልትዋይት ደረጃው ላይ 10 ደረጃ ላይ መድረስ ችሏል ማለት ነው። እንግዲህ ይሄንን ደረጃ ወደ ላይም ከፍ ማድረግ ይቻላል። ለምን የሙዚቃ ሳይ እንዳይሁት ብዙዎቹ በሌላ ካናል ወይም ደግሞ የቴዲ ባልሆነ ጣቢያ እየተከታተሉ አለ። ዛም ላይ እንዲሁ ከ145,000-67,500 ድረስ ሁሉ ተማን አድማጭ አግኝቷልና ያ ሁሉ ሰብሰብ ብሎ ግን በራሱ ቻናል ብንሰማው ይህንን የአስረኛ ደረጃ ምናልባት ወደ ላይ ከፍ ማድረግ የሚቻልበት እድል አለ። ይህ ለሀገራችን ሙዚቃም ትልቅ ክብረ ወሰን ነው። በዚህ በጭር ጊዜ ውስጥ ወደዛ መድረሱ ማለት ነው። እንግዲህ ለሀገራችን ሙዚቃ ሳይሆን ለሀገራችንም መታወቅ ራሱ ቴዲ አንድ ትልቅ አስተዋጽኦ እያደረገ እንደሆነ ነው እንግዲህ እኔ የሚገባኝ። ስለዚህ በምንሰማበት ጊዜ የቴዲ አፍሮን የራሱን ቻናል ብቻ እንጠቀም፣ የባለቤቱን የአምለሰት ሙጭን እንኳን መጠቀም አያስፈልግም። ወይም ደግሞ እሷ ለነገሩ እዛ ላይም አለቀቀችውም፣ እሷ ላይ እኮ አታገኙትም። ግን ይሄ ግለሰቦች ከኦሪጂናሉ ላይ የወሰዱ በየራሳቸው ዩቱብ ካናል እያደረጉ የሚያስቀርቡት ነገር አለ። ስለዚህ እሱን ትተን በእሱ ጣቢያ ብቻ ብንሰማ የበለጠ የሀገራችንንም የሙዚቃውንም ታሪክ እናሳድጋለን የሚል ሀሳብ አለ። ስለዚህ እንደሱ እንድታደርጉ ለማስታወስ ነው። መልካም ጊዜ፣ መልካም ቆይታ።
1: አይረሱኝ ሲዲዮንም ካሴቱንም ይሰሙታል።

شاتك برشتو زيك شوت عشان تكتا تا شنجدي كتواتوسرا اصر ساتكا هون اصر ساتراز ويم دنيا كتاتر كارا ساتكا مساتراز بزتناز دينا تولتم فيم راديو ويم بديجيتال كابلت ويم بدرك ساتشن على زامدك مو تلايما تكبر او شن بمتكام ፕሮግራማችንን የተከታተላችሁን በመላ ወነት በመላው ባለ በመምትከኝ አጥናቾቻችን ዋልዮ ኢትዮጵያ ድምጽ ራዲዮ ዛሬ ይቅላሜ ጠዋት ግጭቱን እዚህ ላይ ያበቃል። እንግዲህ ከዚህ ቀጥሎ የሚቀርበውን በትግሪኛ ቋንቋ እየተጋጀ የሚቀርበውን የኤርትራ ሬዲዮ እንድታዳምጡ እና እንድትከታተሉ እየጋበዝን በእውነት በብዛቱ ናችሁ ስለተከታተላችሁን እናንተ ሰሙና አላችሁ እኛ ደግሞ ቁጥራችሁን ብቻ እና ያለን በዚህ መልኩ ዛሬው ቀን ከኛ ጋር ስለነበራችሁ እናመሰግናለን። እንግዲህ በሚቀጥለው ሳምንት እስክንገናኝ ድረስ በእኛ በኩል በዚሁ ተሰናበታለን። መልካም ሳምንት። ጤና ይስጥልኝ።

ካብ ነፃ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀሙ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ኣሜልኻ
1: መስገን
0: ኣነ ረህዋ ጣዕሚ ይበሃል
1: ሃራይ
0: ናይ ማሕበር ሰላ ማሕበራዊ ጉዳይ እወ ተሳሕ ከምዚ ክብሉካ ፀንሑ ብዙሕ ሽግር ኣለና ንሕና ኣብ መቐለ ተቐመጥቲ ስደተኛታት ኤርትራውያን እንዲና
1: እወ
0: ሕጂ ብዙሕ ሽግራት ኣለና ብዙሓት ከም ማሕበራዊ ጉዳይ ኣነ ሕጂ ብዙሕ ሕሙማን ኣለዋና ዓበይቲ ኣለዋና ነብሰን ሸይጠን ዳሓድራ ኣለዋና ዝሓመማ ኤች ኣይ ቪ እውን ኣለዋና ምስ ደቀኒን ብጣዕሚ ዝሕዝን እዩ። ሕጂ ከዓ ከምዚ ትሪኦ ዘለካ ዩኤንኤስ ኣርኳ ሓገዝ ከይገብረና ማለት ድምፅና ንከይስማዕ ከዓ ትሪኦ ኣለካ ተዓፊና ኣለና ክብል እየ ዝደሊ።
1: ፅቡቅ ሕናይ ማሕበራዊ ጉዳያት ፀገም ትብል ዘለ ናይ ጥዕና ፀገም ዘለዎን ኣረጋውያን ከምኡ ህፃውንቲ ዘለዉ እንዲ ትብል ዘለ ስለዚ እቲ ዘሎ ካልእ ትውቱ ሓንቲ ወ ዝቀፅል እሞ ምናባት ካልእ ዝበሃል ሓፈሻዊ እቲ ዘሎ ክስያት
0: እዋ ሕጂ እንታይ ድመሲልካ ብዙሕ ሽግራት ኣለና ድምፅና ክነስማዓሉ ዘይንክእል ግዜ ኢና ዘለና ብዙሓት ኣልሳሌ ምስከር እውን ኣለዉና ኣፍልጦ ዘይብሎም ማለት እዩ ከምዚ ናይ ኔሳኣል ወረቀት ገለ ዘይብሎም ሕጂ እቶም እንዳኣራ እዮም ክመፁኹም ዝግብኦም ኢሎም እንዳኣራ ከዓ ይመፁናን ኣለው ሕጂ ብዙሕ ሽግራት ኣለ እየ ክብል ዝደሊ።
1: እሺ ሓራይ እሞ ካልእ ተወሳኺ ተልዩ ኮይኑ መጣን ክሳብ ክገብ ከነሕፅሮ መልእኽቲ ናብ ህዝቢ ክትብሎ ዝደልዩ ኩልኩም
0: ነናትሮምእወኒ በቃ ኣብ ትግራይ ዘለና ስደተኛታት ኤርትራውያን ማዓስከር እውን የለን ሰብ ብጣዕሚ እዩ ተሸጊሩ ደሎ ገዛ ክራይ ኢልካ ባንኪ መውፂ ወረቀት እውን የድልካ እዩ ወረቀት እውን የብሉ ብዙሕ ሰብ ኣለና ካብዚ ናብዚ መቀሳቀስ እ በቃብታ ውሽጢ በረ ዋላፍቲ ውሽጢ እውን ዝኮነ ነገር ሽግር ተመፂስ በቃ ኣብ ገዛ ምዕፃው እያ ክትመፅእ ማለት እያ ወላ ሓንቲ ዋላ ናይቶም ወረቀት ዘለዎም ረፊሲ ኣይተሓደሰን ወረቀቶም ሕጂ ከምኡ እየ ክብል ዝደሊ ኣነ በቃ ማእሳ ሕብረተሰብ ዓለም ሲ ከምዚ ኢሉ ክዛረበልና ድምፂ ክኾነና ኢና ንደሊ ተሰሓወ
1: እሺ ካልእ ትብሉ ኣለኩም ዶ ካልኦት ነዚ ምስኡ
0: ዝመስል ሓደ ካሎ ፀሓፊ ኣሎ ስዒድ ኣሎ
1: እሺ ሓራይእቲ መልእክቱ ተተሓላልፍ ሞ ከም ዘለዎ ጌርና ክንፍኖ ወይና ሰባት ሰሚዑካት መርሓባ ስዒድ
2: ሎ ተስፋይ ከመይ ድሓንዲኻ
1: መርሓባ
2: ሰላም እዩ ስመይ ስዒድ ሓመድ ስዒድ ይበሃል ካብ ስመራ መፅየ ኣብዚ ኣብ ማሕበር ሰላም ከም ዋና ፀሓፊ ኮይነ ዝተፈላለየ ንጥፈታት ንዓም ሰብ ዝምልከትን ኣብ ተኣኼባ እነካይዶ ኩሉ ገሊፆሞ እንድዮም እቶም ስደተኛታት ኣብዚ ኤርትራውያን ዘለና ኣብ ክልተ ኢና ንክፈል እቶም ሓደ ኣይዲ ካርድ ዘለዎም ረፊጂ ይበሃሉ እቶም ኣይዲ መንነት ዘለና ከዓ ኣሳለም ሲከር ዞም ሕተቶ ዑባ ሕጂ ኣብ ዝኮነ ምንቅስቃሳትና ሽግር ኣሎ ሕጂ ኩነታት ፀጥታ ናይቲ ሃገር ወላ እንድሕር ዝኮነ ካብ ታክሲ ተከባቢ ዘለዉ ተጋሩ ይፈልጡና እዮም ደቂ ዚ ከባቢ ኢና እንዳበልና ይወፅእ ኣብዚ ሓገዛት ናይ ዝተፈላለየ ብፍላይ ኤርዳን ወሲኢን ይገብሩልና እዮም ስልጠና ማዕረ ስልጠና 30 ሰባት ተካይዱ ነይሩ እሱ ወዲማም ገሊፆም ውልካ ነይሮም ሕጂ ግን እታ እንኮ መማረፂት ዝነበረትና ሕጂ እዛ ናይ ሰለስተ ሰባት ምብጋስ ዝነበረት ታሳልሰይቲ ከይዳ ዘላ ምንም ኣፍልጦ ብዛዕባ ኤርትራ የብላን ክትዛረቡ ትኽእል ነገር እውን የብላን ክኸዱ ዝነበሩ ካብዞም ክልተ ሓደ ተዝኸውን ነይሩ እቲ ድምፅና መስማዕና ሽግራትና ምተገለፀ ብሓፈሻ ኣብ ከቢድ ሽግር ኣለና ከምዝብለካ ካብታ 1ሰርተ ቅርሽና ዋፃ ምዉት ዝበፅሖ ደበሲድና ንኸዶ ኣብ ኤርትራ ዝሞተ ሓዉ ድዩ ኣቦኡ ድዩ ኣዲኡ ድዩ ሓፍቱ ድያ እንዳተፃናንዓና እናተደጋገፍና ሓጋዚ ከም በዓል ሰልጠነ ከምዚ ኤርዳ ኦሲኢ ኣብ ዝህቡና ድማ ነቲ ዝተፀገመ ቅሩብ ነቲ ማእኸላይ እንዳበልና እንዳተረዳድእና ኢና ንኸይድ ሕጂ ግን ከም ማሕበር ስለ ዘይምፍለጥ እዚ መንግስቲ እታ ኣብወንበር ገሊፅ ኢልካ ነይሩ እቲ ኣዳራሽ ፈቂድልና ዓባይ ነገር ያሳ ንተኣኻኸበላ ሕጂ እንዳጎደለ መፅ ሕጂ ተዓቅምና 300 እቶም ንጡፋት ኣብ ዝመፁ ዘለዉ እዮም ዳርጋ 50 ኮይኑ ከዓ ኣብዚ ውሽጢ 4 ወርሒ ማለት እዩ ክይድ ምፅእ ነይርዎ ሕጂ እምበር ብዙሓት ኢና ነርና ክሳብ ሸሕን ገለን ከምዝበሎ ንበፅሕ ነርና ኢና ግን ንኣዲስ ኣበባ ምስ ምኻድ እንዳጎደለ እንዳጎደለ መጽሔት ሰብ ማለት ይሁ
1: በጨሞ ዳሃክኑ ክንውድበታል አብቲ ኮሙኒኬሽን ወሕማቅ ስለዘሎ ድሓን ስለዘሎ ሕጥራብ ንባ

0: ጠቅላላ ሓደ ሓፈሻዊ ኣብ መቐለ ክንደይ ይኸውን ሰብ ኣሎ ሓደ ካልእ ሕፅር ዝለ ነቲ ለበዋካ ኢልካ ኣለካ ትብሎ ዘለኹ ማለት እዩ ኤርትራዊ ክትሓበር ንዝከሎ ንዘለኩም ፀገማት ንክትሓበርካ እዚ መልእክቲ ትሓለፍ ኣሎ ሞ
1: ምክንያቱም እቲ ዝነበረ ሃዋም ኩሉ ስፋሓፋ ሒሉ ስለዝነበረ እንታይ ንግበር ተባሂልና ብዘለናይ ቁርብ ኣፍልጦ ዘለዎም ሰባት ቁርብ ንፍዕ ንፍዕ ዝበሉ ተኣኪቡ በብቁርብ ናበርና ካብ 40 ናብ 30 ካብ 30 ናብ ላዕሊ ዳና ናብ ስጋብ ሽሕበት ኢና ሕጂ ምስ ዘሎ ቁጠባ ናይ ዝዓዲ ምስተዳኸመ ገለገለ ንደገ ንኣዲስ ኣበባ ናብ ገለ እንዳኸዱ እንዳቐነስና መፂና እንትኾነ ግን በተን ዘለዋ ንዓቕሚ ናግበርና ተራርፍናኸትን 10 ንብለን ዝሓመመ ገለ ሓዘን ከጋጥመና ከሎ ሓጎስ ከጋጥመና ከሎ ብዓቅምና ንመራኸቢ ኢልና ዝገበርናዮ ከምህላውነትና ምክንያቱ ከምኢልና ምስ ተረኸብና ኢና ንሕና ህላውነትና ክፍለጥ ዝኽእል ድምፂ ኮኑና ንደሊ ሓገዝ ክረኽቡና ንደሊ ንክንረክብ ኢልና ኢና ገርናያቲ ማዕበር
0: ፅቡቅ ድሓ እንታይ እቲ ኩሉ ሰዓ ካብ ብውልቀ ብማሕበር ተጠርኒፍካ ዝያዳ ተስማዕ ዝያዳ ተድምዕ ንዝኾነ ይኹን ነገር ከዓ ከምኡ እዩ ከምቲ ማሕበራዊ ሂወትና እውን ኣብ ዓዲኮ ብወፈራት ስራሕ ንምንታይ ድዩ ናይ ስድራ ቤታት ገዛ ምስራሕ ድዩ ሕርሻ ባሕረስ ምካድ ድዩ ወይ ኣትእዋን ተለዊጥ እበር ስለዚ ዝኸም ጓልኩም ፅቡቅ እዩ ብዝኾነ ኮይኑ እቲ ሽግር ግን ኣብኡ ሓፈሻዊ እቲ ዓብዪ ፀገም ኮይኑ ዘሎ እቲ ናይ ትግራይ ዘሎ ኩነታት እንዲ ንርእሱ እቲ ህዝቢ ኣብ ሓደጋ ኣብ ፀገም ወዲቁ ስለ ዘሎ እቲ ዝነበረ በር ቀደም ከምዚታት ስጋዕ ከምዚ ዝነበረ ፀገም ኣይነበረን ዝኾነ ኮይኑ ድሓን ሕጂቲ መልእኽቲ ኢልኩም ኣለኹም ስለዚ ድሓን ኣብዚ ሓንቲ ናይ ገለ ቁርብ ደቃይ ኣለዎኒ መመላእታ ሂብኩም ብኡ ክንዓፁ ብኣክሳ ክንገብር መወዳእታ ንገብርኩም
1: ምክንያቱ ስለዝተረኸብና ኢና ውን ንዓካትኩም ረኪብናኩም ብሓባር ኮይና ስለዝተኣከብና ዘሎ ሽግራትና ንፈትሓሉ መንገዲ ምባልና ከምዚ ከመካይ ኣሕዋትና ክንረክብ ዝኽኣልና ድምፂ ክኾኑና ሰባት ክንረክብ ዝኽኣልና ንፋዓት ኣሕዋት ኣለውናዮም ኣብ ዝጎንና እንታ ክንገብር ኣለና ዝብሉ ሕጂ ንኣብነት ኣዛ ናይ ትማሊ ናይ ኒሳ ዝገበርዋ በደል ንሕና ድምፅና ከስምዑልና ዝኽእሉ ሰባት ኣዝዮም ንፋዓት ዝኾኑ ኣሕዋት ኣለውና እዮም ሳቶም ከስምዑልና ዝኽእሉ እታ ቆላ ከይዳ ዘላ ምንም ኣይንፈልጣ እዩ ንሕና ሳብዚ ቆላ ዳ ምሰዲኣት ኣብታ ኢዲ ካልተእትዋ እምበር ኣብዚ ተወሊዳ ኣዲስ ኣበባ ተወሊዳ ኣብዚ ዳ ዓበይት እያ ምንም ናይ ህዝቢ ኤርትራ ሽግር ኣይትፈልጥን እያ ንሕና ክንደይ ዕንቅርቢት ተመን ተሳጊርና ድመፃና ኢና ኣብኡ ዝነበረና ፀገም ኣይትፈልጥ ኣብዚ መፂና ዘጋጥመና ኣይፈልጥ ንሕና ከምሲ ተይሉ ሰዓት ሽዱሽተ ኮይኑ ኮ ክንቀሳቀስ ኮ የሰክፈና ኳ ዋላ ኳ ምስተዓዲ ምትሕባርታ ኣለውና ግን ከም ሰባት ኣይዲካርድ ዘይብልና ኣለና ዋላ ኣይዲካርድ ዘለዎ ዝወደቀ ንስከፍ ኢና ንሕና ግን ንሳ ነዚ ታት ሽግር ነጋጥሞ ክትገልፀና ዘይትክእል ሰብ ንውሳዶ ገለ ነገር ሽርሕ ኣለዎም ኢና ንብልዕና ምክንያቱ ክትገልፁ ዝኽእሉ ንፋዓት ኣሕዋትና ከለውና ንሳ ሓንቲ ኣፍልጦ ናይ ኤርትራ ዘይብላ ኤርትራ ሪያ ትርከብ ኢልካ ክትሓቲትካ ክትምል ዘይትክእል ኣብዚ ንዓቶም ከም ነገር ገለ ነገር ተሓባርነት ኣለዎም ኢና ያ ንገልፆ ንሕና ከመጋጣሚ ድምፅና ዝስማዓሉ ከምዚ ከማካይ ኣሕዋት ረኪብና ክንረክበሉ ንክእል እንተረኪብና ግን
0: ዓብይ ሓለ እዚ ንዓ ሕ እንታይ ኢሉ ፅግዕ ድሓ ነዚ ኣመታ ክንውዲ ኢና እቲ ሓደ ንስኻትኩም ሽግር ከመይካ ትፈትሖ ኣብ ሽረ ኣለዉ ምስኻትኩም ዘለዉ ብሓባር ኢኹም ቶም ኣብ ሽረ ናይ ዓዲግራት ከምኡ ናብ ካልእ ዘለዉ ተኮይኖም ናይ ሓባር ድምፂ ጌርኩም ብክታምኩም ጌርኩም ነቲ ማእከላይ ቤት ፅሕፈት ናይ ዩንችስኣር ኣብ ሽረ ዘሎ ናይ ሓባር ኢልኩም ብኦም ተወከልቲ ጌርኩም ትገብሮ ትኽእሉ ኢኹም ማለት ብፅሑፍ ጌርካ ስደድ ከኣል ሕጂ ብዋትስኣባት ገለ ናይ ብኣካል ናይ ምካድ ስለ ፅግም ናይ ሓባር ሓንቲ ኮሚቴ ሓንቲ ወክል ተማኡ ዘለዉ ወከልቶም ጌርኩም ተጌርኩምም ምናልባት ዘይስማዓሉ ምክንያት ኣይህሉን ይብል ማለት ካብቲ ብርሑቅ ስለዚ እዚኣ ከምዚኣ ተገርኩምን ሓደ ፍታሒ ሞ ስለዚ ኣብዚ ሓንቲ ጠጠው ክነብሎ ግዜ ተኣሽሙ ተብል ስለ ዘላ ክኣክል ስለዚ ካልእ መደምደምታ ብበረኸት ባህተሊ እኳ ኮይኑ ወይ
1: እዚኣ ክንውድ
0: ሓ በረኸት መደምደምታ ግበረ ዝበል ሕፅር ዘለ ሓፅር ዘለ መልእክቲ ተሊኳ ድሓ ካልእ ግዜ ክንቅፅሎ ኢና ድሓ ካልእ መዓልቲ ኮሚኒኬሽን ኣብ ኔትወርክ ብኣ ይሕማቅ ኣሎ ብኣቱ ጥራሕ ዘይኮነ ብናተይ ውን ሕማቅ ስለ ዘሎ እዚኣ ሕጂ ናይ ገለ ደቃይ ኣለዋ ገለ ሰለስተ ኣርባዕተ ደቂ ጌርካ ብዓፀወን ብኣ ንውድእ
2: እሺ መጀመርታ እቲ ኣብ መደምደምታ
1: መጀመርታ እኳ ቀሪብኣቅሪብና ተነበርና ኣብ መደምደምታ ነዚ ዕድል እዚ ከም ሕወትና ወይ ኣብ መቐለ ብፍላይ ዘለዉ ኤርትራውያን ሽግራትና ሰሚዕኹም ነቲ ክብፃሕ ዝከኣል ወይከዓ ናብቲ ሰማዕ ኣካል ንክተብፅሑልና ከም ሕወትኩም መጀመርታ ሰብ ዘይብል ክብሪ ኣለኒ ብምቕፃል ነዚ ኩሉ መረረታት ወይከዓ ነዚ ኩሉ ኣብ ልዕሊ ሕወትኩም ኤርትራውያን ዝወርደና ዘሎ ካብ ኣዴታታት ሒዝካ ኣቦታት ኣደቆለቲ ዘቢልካ ገሎ ማለት እዩ ከም ሰብ ብሓፈሻ ኣብ ቁጠባዊ ኩነታት ዝተዳኸመ ሕብረተሰብ ተሓዊስናን ቁጠባና ዝተዳኸመን ከዓ ኮይና ንኸይድ ከም ዘለና ነዚ ኩሉ ክሳያት ገለቢልና ከም ሕወትኩም ንዝተፈላለየ ሓገዛት ትቅብሉና ብዓብዩ ሰብ ብዕሊዒ ኮነ ንኸይድ እንታይ ኣ መሰላት እንተ ተረጋጊፅሉ ኣብቲ ዝኮነ ዓዲ እግሩ መሊ እንተዳ ከይዱ ካብ ዝዓቢ ነገር ገለ የለን እቲ ዝያዳ ንሕና ከም ስደተኛ ወይ ከዓ ከም ሕዋትና ሓግዙና ክንብል እንተ ኮይና ናይ ስራሕ ባይታ ስለዘየለ ኣብቲ ምንቅስቃስ ዝተፈላለየ ከምዚ ሕዋትና ክንገልፅዎ ፀንሖ ገሎ ማለት እዩ ከም ልባካ ትንቀሳቀሰሉ ነገር ስለዘይኮነ ኢና ድኣ እምበር ኣማሪርና ነዚ ገለ ክንዛረብ ከለና ኣዝና ወይከዓ ነቲ ዝነበረና ነገራት ኣገሊና ንምዝራብ ገለና ዘይኮነ ኣብ ሓቂ ዝተመርኮሰ እዩ ሞ ኣብ ደገ ዘለኹም ሕዋትኩም ኤርትራውያን በዚ ኣጋጣሚ ሓገዝኩም ክተበርክትሉና እየ ዝላቦ ብፍላይ ብፍላይ ኣብዛ ዳሕረወይታ ሓሳባት ዝጠቀስክዎ ገሎ ማለት እዩ ነቲ ዘለና የኔስያር ከም ስደተኛ ፅላልና ክኮነና እንተደኣ ኮይኑ ነቲ ዘብሎ ኣብየትታና ወይከዓ ጥርዓና ንቅርበሉ ኣብታ ዓንቲ ወይ ተዛሪብያ ሕጂውን ክብላ ማለት እዩ ነዚታት ክነብል ቁርብ ናይ ቁጠባ ፀገም ገለ ስለ ዘለና ኣብቲ ናይ ቁጠባዊ ፀገማትና ተቢሉ ንሽረ ከይድና ጉቡእ እዚ ዝትገብረና ዘሎ ወይከዓ እዚ ኣብ ልዕሊና ዝካየድ ዘሎ ናይ ትሑታት ኣካይዳ ወይከዓ ዓቅሚ ከምዘይብልና ንምርኣይ ዝገበር ዘሎስ ነዚ ክነብሎ ተ ኮይና ክሳብ ሽረ ከይና ክስና ክነብል ናይ ቁጠባ ፀገም ኣለና እሞ ነዚ ሓጉዝና ክነብል ኣብ መደምደምታ ነዚ ዕድል ዝተፈጥረና ኣዝና ንመስግን ብሩህ መዓልቲ የቀኒለ ኢ ክብል ዝደሊ ማለት እዩ
0: እሺ ኣነ እውን ይቀኒለ ብሽም ረድኤት ራ ሰማዕታን ነቲ ኢልኩሞ ዘለኩ መልእክቲ ከም ዘለ ክተሓላልፎ እየ ካልእ እውን እቲ ናይ ኣካውንት ናይ ባንኪ ናትኩም እውን ብቀዳማይ ፍፁም ሂቡኒ ነይሩ ብኡታት ውን ቅድሚ ሕጁን ሓቢረ ነረ ብኡ ገይራው ግን ሕብርና ብገንዘብ ክሕብር ዝኽእል ሰብ ንስ እቲ ኣካውንት ምት ወጋግን ባንኪ እንዳሓቀቡ ምና ወጋግን ባንኪ እቲ ቁፅሪ ሕሳብ ውን ስለ ዘሎ ብኡ ገይሩ ከብለልኩም ክብል ከምኡ ገይሩ ከተሓላልፈ ስለዚ ኣጆኹም እቲ ዋና ነገር እስኻትኩም ፅንዑ ትረሩ ካልኣይ ልዕሊ ኩሉ ከዓ ሓድነትኩም ምትራርን ምድልዳልን እትን እትን ዘይኮነ ዝጋገ ተልዩ መኪርካ መዒድካ እቲ ጥርናፈኹም ከዓ ኣብ ሓደ ሓይሊ ክኸውን ኣብ ኩሉ ዘለኹም በብጉጅለ ጥራሕ ዘይኮነ ጎዲእና ዘሎ ነዚ ረሳሕ ስርዓት ዓማፅ ዝኮነ ጉጅለ ጠጠው ኢሉ ዘሎ ኣብ ሓደ ስለዝኮነ እምበር ንሕና ንበዝሕ እቲ ህዝቢ ይሕይል ግን ፋሕ ስለዝበለ ኢሉ ኩሉ ነገር ኣብከም ዝኮኑ ዘሎ ሞ ንሽግርኩም ክትፈት ሽግርና ክፍታሕ እንድሕር ኮይኑ ከዓ ተወሃሂድካን ብሓባር ከዓ ፀላኢ ከዓ ብጀካቲ ናይ ጉጅለ ህግደፍ ኣብ ኤርትራ ዘሎ ካልእ ፀላኢ የለን ካልእ መመላእታ ጥራሕ እዩ ስደተኛ ኮንካ ኣብ ዓድካ ዘይክበርካ ኣብ ካልእ ክትከበራይ ትኽእል ኢኻ እሱ ዝፈጠሮ ዩ ከዓ ኣብ ትግራይ ቀደም ናብ ትግራይ እ ብነፃ ሰብ ሰጊሩ ብነፃ ከዓ ይነብር ነይሩ ሕጂ ግን ትርእይዎ ኣለኹም ካብ ንትግራይ ክሰገርኩማን በቲ ሓደ ብጥይት ስሓት ካብኡ ሓሊፉ ከዓ ሸሓት ዶላራት ኢካ ትኸፍል ሲናይ ካብ ትግራይ ንትግራይ ምስጋር ሲናይ ትቀይሩ ሲናይ ጠጠው ኢሉ ናብ ትግራይ ትቀይሩ ዘሎ ስለዚ ነዚ ምትባዕ ግበሩ ክብለ ይቀኒለይ ነቲ ዝሃብኩምና ሓበሬታ ኣብ ቀፃላይ ክንረኸብ ኢና ስለዚ ብሩክ መዓልቲ በብዘለናዩ ሰላም ወሰናይ ድሓን ዋዓሉ
2: ክቡራት ሰማዕቲ እዚ ከም ዝሰማዕኽዎም ካብ ትግራይ መጀመርያ ነቲ ንፁርነት ናይ ድምፂ ይቕሬታ ይሓትት ምክንያቱ እቲ ሕማቅ ኮሚኒኬሽን ስለ ዝነበረ ብኣቶም እቲ ጫቅጫቅን ገለን በቲ ናይ ኔትወርክ እውን ብዙሕ ንፁር ስለ ዘይነበረ ማለት እዩ ካብ ምቕፃል እንታይ እዩ ሰሚዕኹም ኣሎም ሽግራት ፀገማት ዘሎ ሽግር ኩልና ህዝቢ ትግራይ ዓብ ፀገም ኣሎ ቲ ትግራይ ዘሎ ኣብ እንዳ ፅጉም ኣቲኻስ ክጥዕመካ ክርወካ ይክእል እኒ እሞ ንዘለዎም ፀገማት ንዘለዎም ሽግራት ምትሕብባር ኩሉ እጃሙ ከበርክት በብዓቕሙ ምክንያቱ ናይ ብዙሓት ይሃቡካ ብዙሓት ኣይወሰዱልካ እዩ ዝበሃል ብዓቕሙ ሰብ ቆቁሩብ ተሰዲዱ ከምቲ ዝሰማዕኹሞ ናይ ጥዕና ፀገማት ዘለዎም ኣለው ዓበይቲ ከምኡ እውን ብዙሕ ነገራት ኣሎ ድዩ ስለዚ ቆቁሩብ እታ ናይ ባንኪ ሕሳብ ከምዝስዕብ እዩ ባንኪ ሕሳብ ቁፅሪ 1997 96 3102 ክደጉም እየ 1 9 7 7 9 6 3 102 ወጋግን ባንክ ايو سلازي بزيو بي اسمات توم شماغل خمزلو ببرخت تخستلو شيشاي تسفاي ايسا زروم زياتوم بتيشي مابتنايت بانك زولو يمي سلازي حدا خابنا زياتوم بحدا شمنا زياتوم مونيا تخستد كل هاتي بانكيلكا دحر نامن زبل سبتلي بخوبو البانك طرح تسيد كاون خيري مو سلازي بخوم بقرب تقبري نزياتا لبوانتا مزعواتان زيات بل قال عبي تقرأي قدم لعلي شح شومن تشح زخون زنبرة حجكن كحمش تشح زخون تعرفوا خمسة الله إيو تي ذل النحابرة تا مالتيو ما بدنا أولكو خبرات سمعتي ردي إثراتي مدى بابدي تقلل بزقارة مدى عقوبات كون تسفن دع جبركو تبوك نيات قبلنا سهاجرنا حزبنا سلام زرهبلو رقادو خانلو عزم عمز تقولي أطلتنا أطفأتنا وقولي خا أب حقن فردن زقارلو كابسلت أنا الجيشم حزبيا ويسرعة حزبوا من قستي إن تخلو يخونا لا ندابلكو بروح معلتي قبل. Yeah.